ገብረ ኪዳን ሳሂሊ ታላን ነቶም አብ ሊቢያ ሶማሊን ኢትዮጵያን ግዛቶም ከስሑ ዘዕስከርዎ ማዓስከራታ ሻሓት ኤርትራውያን ኣጓብዝ ብተኣማንነት ከምዘየገልገልዎምን ብሰንኪ ዓሌትን ንዕቐትን ዝግብኦ ማዕርግን ዓስብን ደይመሃቦምን ንምሸቱ ኸዓ በዛ ዓዘራ እዚ ከም ዝተሳዕሩን እትገልጽ ማሶኦም ከምዚ ትብል ኣብፂሐን መርገመን በፂሑ በፅሒ ኤርትራውያን ውሕድ ኣይደኸመን ሙንጣዝ እምበር ትሊንቲ ኣይደገመን ዓስከር ጣልያን ውሕድ ኣይደኸመን ብሉቕባሽ እምበር ጉብጣን ኣይደገመን ጎበዝ ሃገርና ቀሊል ኣይደኸመን ሹምባሽ እምበር ማጆር ኣይደገመን ሙሶሊኒ ጨካንን ሐሰምን እምብዛ ትዕቢት ግን ኣይጠቐመን ደቀን ተመንጢሎም ካብ ቅልፅመን ኣዴታት ኣብፂሕን መርገመን ኢሎም በሃል

አቡዋን መግዛት ይጥልያን አባሃገሮም ኤርትራ ዝረኸቦ ዝኻል ዝኹሉ ትምርቲ ይጥልያን ድሕር ምቕሳቦም ብ1920 ዓታት ናብ ኢትዮጵያ ብምኻድ ብሓሌት መንግስቲ ኢትዮጵያ ብፍላይ ከዓ ሃፀይ ሃይለ ስላሴ ኣብ ፈረንሳይ ክምሃሩ ዕድል ብምርካቦም ብትምህርቲ ሕጊ ማዕርግ ዶክተሬት ንዝለበሱ ብላቴን ጌታ ሎሬንሶ ትእዛዝ ወይ መብራቱ ትእዛዝ ኣብ መንግስቲ ኢትዮጵያ ብዝተፈላለየ ላዕሎት ፀሓፍትን ክሳብ ብደረጃ ሚኒስትሪ ጉዳያት ወፃኢ ድሕሪ ምግልጋል ብሰነ 1947 ኣብ መበል 47 ዓመቶም ሞይቶም ኣብ ኣዲስ ኣበባ ምስ ተቐብሩ ብሓሙሽተ ሓምለ 1947 ኣብ ዓዶም ከተማ ዓዲ ቀይሕ ኣብ ዝተገበረሎም ካልኣይ ቀብሪ ገብረ ኺዳን ሳህሊ ነዚ ስዕብ መልቀስ ገይሮም ነይሮም። ብላታ ሎሬንሶ ኣብቲ እቲ ምጥላማ ኸንቱ ዝዓለም ኣብየት እቲ ምጥላማ ኸንቱ ዝዓለም ብላታ ሎሬንሶ ሞይቶም ተባሂሎም ኣከለን ጉዛይን ልቦም ተዳሂሎም ይበኺለዉ ብዙሕ ኣስቆርቂሮም ሓማሴን ሰራየን በኽዮም ኣምሪሮም ባፅዕን መታሕትን በኽዮም ኣምሪሮም ወዲ ሓደ ኣይኮነን ወዲ ኩሎም ኣሽምባይሎ ሰብስ ዑፍ ትበኸየሎም ፀሓይና ክኾኑ እዝጊ ዝፈጠሮም ስለዚና ኢትዮጵያ ምህሮ ተማሂሮም ከም ንጉስ ሰሎሙን ጥበብ ዝሓደሮም ከም ምዝግና ኩሉ ዝሓፈሮም ህዝቢ ኢትዮጵያ ብልቢ ዘፍቅሮም መንግስትታት ዓለም ብምሉእ ዘኽብሮም ንዓም ይነብር ግርማዊ ምስጢሮም ናይ ጃንሆይ ልቢ ኢድ እግሮም ንማሕበር ነገስታት ይብልዎም ውፈሮም ይሰድዎም ኣውሮፕናለ ገይሮም ክንዲ ንጉስ ዝሕውሱ ቓሎም ይምለሱ ኣልጋ ደልዲሎም ብመንግስቶም ዘይብሎም ቀል ዓለም ከም ደጃ ባህታ ኒሕ ድራሮም ናብ ጀንበራ ብኸዱ በሪሮም ይምለሱ ስርሖም ኣስሚሮም ብላታ ሎሬንሶ ሎሚ ተኸቲሮም ናይ ሎሬንሶ ክእለት ተኸቲሎም በዓል መን ኣለዉ ዝኽእሉ መዲሮም ደቂ ኢትዮጵያ ኣሕለፍዎ ግብሮም እሞ ጃንሆይ ጸሎት ንግበረሎም ሓደ ብልሒ መጺ ደበኽ ክብሎም ናይ ሎሬንሶ ቦታ ዝሕዝሎም ሩስያ ዝኸይድ ናብ ሰፈሮም እንካብ ከዱ ዓዲ ዘለኣለም ኣብ ዙፋኑ ባዕሉ ይቀበለሎም።

0: ባለ ናይ ሃይማኖታዊ ስርዓታት ወይ እምነታት አንዱ ልጅ ዝነወሮ ተራ አብይ ማለት ነው።
1: እትሽም ባሉውን ሮማውያን የሚህቦም አዱሊስ ማለት ካቢ መጽይ ማለት
2: ቆንቋይቶ ተኾንዳ ከስከሰ መጠራ ሃም ድራ ድራ ዝባሉ ስተፈላልዩ ኣብ ከበሳ ዘሎ ስልጣነታት ኩኑ ኣቲውን ስልጣን
3: ሓቅን ፅውፅዋይን ፊት ንፊት ዶክመንታሪ ናባኹም ከብላ
0: ኣዱሊስ እንተዘየሉ እቲ ኣብ ቀርና ኣፍሪካ ኣብ ውሽጢ መሬት ቀርና ኣፍሪካ ዝነበረ ስልጣነታት እቶም ንንጠቕሶም ፀናሕና ምስቲ ስግረ ባሕራዊ ምትእስሳር ኣይምሃለዎምን
4: ኣክሱም ኣብ ማእከል ሓደ መራኸቢታት ዘይብሉ ቦታ እዩ ዘሎ
5: እዘን ኩለን ፍሉጣት ዝኾና ታሪካ ቦታታት ከም ደርዓ ከስከሰ ብፍላይ ከስከሰ ቆሃይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃየን
0: እቲ ሓደ ንግዳዊ መዓል ክኸውን ከሎ እቲ ሓደ ኣክሱም ድማ ናይ ፖለቲካዊ ሓይሊ ኮይኑ ነቲ ኣብዚ ግዘዋ እዚ ዝማዕበለ ስልጣነታት ከማእዝን ዝኽኣለ እዩ
5: እቲ ናይ መጀመርያ ካብ ፀሊም ኣፍሪካ ዝመፀ ልኡኽ ዲፕሎማት ካብ ኣዱሊስ ሲቲ ስቴት ኢሉ እዩ ዝገልፃ

0: ኣብዝሓለፈ መደብና ኩሻዊ ስልጣንየ ምስ ምዕራባዊ ቆላታት ኤርትራ ዝነበሮ ምትእሳር ኣብ ከባቢ ኣስመራ ዝተረኽቡ ስነ ጥንታዊ ኣሰራት ኣብ ቀዳማይ መዋእል ንዝዓንበቡ ማሕበረ ቁጠባውን ባህላውን ሓድግታት ዘጉልሑ ከም ዝኾኑ ኣብ ካልኣይ መዋእል ቅድሚ ልደተ ክርስቶስ ቀይሕ ባሕሪ ነቲ ብምዕራባዊ ቆላታት ዝሓልፍ ዝነበረ መሬታዊ ሓዲድ ከም ዝተክአ ጥንታዊት ወደብ ኣዱሊስ ካብ ካልኣይ መዋእል ክሳብ 7ይ ክፍለ ዘመን ማእከል ስልጣንየን መትኒ ንግዳዊ ርክባትን ቀርኒ ኣፍሪቃ ብምዃን ነቶም ኣብ ከበሳ ኤርትራ ዝዓንበቡ ስልጣንታት ኣብ ሰፊሕ ዝርግሐ ምትእስሳር መሬታዊ ሓዲዳትን ገማግም ባሕርን ብምእታው በርቂ ስልጣንታት ቀርኒ ኣፍሪቃ ከም ዝነበረት ከምኡ ውን ነቲ ድሒሩ ዝዓንበበ ስልጣኔ ኣኽሱሙን ብተመሳሳሊ ኣፍ ደገ ንግዳውን ባህላውን ምዕባለታት ምንባራ ገሊፅና ነርና ኣገዳስነት ወደብ ኣድሊስ ኣብ ገማገምን ስግር ባሕርን ከይተሓፅረ ኣብ ውሽጢ መሬት ቀርኒ ኣፍሪቃ ኣብ ሰፊሕ እስትራቴጂካዊ ንግዳዊ መስመራት ከበሳን ወሽመጥ ዙላን ካብ ቀዳማይ መዋእል ቅድሚ ልደተ ክርስቶስ ክሳብ ቀዳማይ መዋእል ድሕሪ ልደተ ክርስቶስ ዝዓንበቡ ማእከላት ስልጣኔ ክኣት ዝደረኸን ኣብ ናይ ሕጂ ከበሳታት ኤርትራን ሰሜን ኢትዮጵያን ዝተቐልቀሉን ዝዓንበቡን ስልጣኔታት ኣብ ንግዳዊ ንጥፈታት ገማግም ደቡባዊ ቀይሕ ባሕሪ ምስ ጥንታዊ ወደብ ኣድሊስ ዝተኣሳሰረን እዩ
1: ብዕባለ ናይ ኣድሊስ እንተዘይህሉ እቲ ኣብ ቅርኒ ኣፍሪቃ ኣብ ውሽጢ መሬት ቅርኒ ኣፍሪቃ ዝነበረ ስልጣነታት እቶም ንንጠቕሶም ፀናሕና ምስቲ ስግረ ባሕራዊ ምትእስሳር ኣይምሃለዎምን ኣድሊስ ከም ሓደ በሪ ናይ ስልጣነ ናብ ቅርኒ ኣፍሪቃ ምንባሩ እውን ብዝተፈላለየ መዳያት ኣብቲ ቦታ ዝርከብ ኣሰራት ክንርድኦ ንኽእል እዞም ፅልዋታት እዚኦም ድማ ንስፍሓት ናይቲ ተራ ናይ ዝኽፋል ቀርኒ ኣፍሪቃ ምእዛን ስልጣነታት ወዲ ሰብ ዝተፃወተ ተራ ዓብ እዩ ስለዚ ንኣድሊስ ኣብ ዝተፈላለየ መድረኹ ከም ሓደ ቁራዕ ናይ ባህላዊ ፅልዋታት ክንሪኦ ንኽእል ማለት እዩ
0: ኣብ ኤርትራ ኣብ ማእከላይ ክፋል ከበሳታት ኤርትራ ብዝርከብ ስነ ጥንታዊ ቦታታት መፅናዕትታት ክግበር ፀኒሑን ኣሎን እቲ መፅናዕትታት ኣብ ኣሰራት ቀዳማይ መዋእል ቅድሚ ልደተ ክርስቶስ ማለት ካብ 900 ክሳብ 100 ቅድሚ ልደተ ክርስቶስ ከምኡውን ቀዳማይ መዋእል ካብ 100 ክሳብ 900 ድሕሪ ልደተ ክርስቶስ ኣተኩሮ ዝገበረ ኮይኑ እዚ ምዕራፍ ታሪክ ኤርትራ ከም ኣብ ካልእ ክፋል ቀርኒ ኣፍሪቃ ምምዕባል ዓበይቲ ማእከላት ዝተረኣየሉ መድረኽ እዩ ማእከላይ ክፋል ከበሳታት ኤርትራ ኣብ ኣገዳሲ መራኸቢ መስመራት ምብራቕ ኣፍሪቃን ሰሜናዊ ምዕራብ ኤስያን ይርከብ እዚ ክፋል ከበሳ ኤርትራ ካብ ጥንቲ ብመስመራት ሩባታት ሓዳስን ክማይለን ናይ ምዕራባዊ ኣፃድፍ ምስ ገማግም ቀይሕ ባሕሪ ይተኣሳሰር ምንባሩ ይሕብር ኣብዚ ዝተዋደደ መስመራት ቃፍላይ ወሽመጥ ዙላን ጥንታዊት ወደብ ኣድሊስን ምስቶም ኣብ ደርዓ ሓዋፁ ቆሓይቶ ተኾንዳዕ ከስከሰ መጠራ ዓዲግራማትንን ፍቕያን ካልኦት ቦታታት ከበሳ ኤርትራን ዝዓንበቡ ሕብረተሰባት ንግዳዊ ምትእሳራት ከም ዝነበሮም ድማ ይግለጽ ኣብዞም ስነ ጥንታዊ ቦታታት ኣሰራት ቀዳማይ መዋእል ቅድሚ ልደተ ክርስቶስ ብሰፊሑ ዝርከቡ ኮይኖም ንቅድሚ ኣክሱማዊ ዘመን ፕሪ ኣክሱማይት ፒርድ ዘረድኡ ትውፊት ስራሓት ካይላ ትእምርትታት ማለት ሲምቦልስ ሃይማኖታዊ ስርዓታት ደቡባዊ ክፋል ቀይሕ ባሕሪ ፅሑፋዊ ሓድግታትን ዞባዊ መልክዕ ዝነበሮ ቅዲ ህንፃን ድማ ኣገደስቲ ሕላገት ናይቲ መድረኽ እዮም
2: እዚ ካብ ቀዳማይ መዋእል ቅድሚ ልደተ ክርስቶስ ክሳብ ዳሕራዋይ መዋእል ድሕሪ ልደተ ክርስቶስ ተኣሳሲሩ ትሕሶታት ናይ ስነ ጥንቲ ኣስራ ዘለዎም ከም ቋሓይቶ ተኾንዳዕ ከስከሰ መጠራ ሃም ደርሃ ደርዓ ዝበሃሉ ዝተፈላለዩ ኣብ ከበሳ ዘለዎ ስልጣኔታት ኩንኡ ኣትዩውን ብስልጣኔታት ይሓ ክሳብ ኣክሱም ዝኽይድ ምትእሳር ዝነበሮ እዩ
1: ተርኡ ነቲ ክፋል ናይ ቀርኒ ኣፍሪካ ኣብቲ ሰፊሕ መቓን ናይ ንግዳዊ ዝምድናታት ክኣቱ ድማ እቲ ዝዓበየ ክፋል ናይቲ ስልጣነ እዩ እዚ እንታይ ማለት እዩ ምእታዊ ስርዓተ ሃይማኖታት ካብ ጥንታዊ ስርዓተ ኣምልኮታት ክሳብ እቲ ምምፃእ ክርስትና ድሕሩ ዝመፀ ምዕባለ ናይ ሃይማኖታዊ ስርዓታት ወይ እምነታት ኣድሊስ ዝነበሮ ተራ ዓብዪ እዩ ማለት እዩ
3: ሕጂ እንድሕር ና ኣድሊስ ማእከል ናይ ሓንቲ ንግዲ እውን ከም ዝነበረት ፍሉጥ እዩ ሕጂ ኣብ ውሽጢ ሃገር ኤርትራ እንድሕር መፂና ናይ ጥንቲ ማለት ናይ ሕጂ ክስታይ ዝንቦ ዘለና ኣብ ቆሓይቶ ኣባይ ናይ ንግዲ ቦታ ከም ዝነበረት ናይ ስኒ ሓርማዝ ይሸጠላ ዝነበረ ካብኡ ድማ እቲ እቶም ነጋዶ ሓሊፎም ካብ ቆሓይቶ ብበዓል መጠራ ተኾንዳ ሓሊፎም ክሳብ ኣክሱም ይኽዱ ከም ዝነበረ ርክብ ነይሩ እቲ ካብ ሳልሳይ ክፍለ ዘመን ድሕሪ ሕጂ እዋን ጀሚርካ ክሳዕ ሻድሻይ ሻብዓይ ዝኸይድ ናይ ምዕባለ ናይ ኣክሱም እሱ ፍሉጥ እዩ። ተኣቀዲሙ እተን ከበሳ ኣብ ከበሳ ዘለዋ ማእከላይ ከበሳን ኣብ ደባቢ ሸነክ ከበሳ ዘለዋ ከም በዓል ደርዓ ቆሓይቶ ከስከሰ ቅድሚ ኣበገስ ከም ዝኾና ይሕብር። ድሕሪኡ እቲ ርክክብ ዝነበረ ኣፍኮር ፅልዋታት ኣሎ ፅሉ ኣሎ ማለተይ ምፅልዋታት ድሕሪኡ ምዕበላ ዘሎ ማዕቢሉ ዝነበረ ናይ ኣክሱማዊ ስልጣኔ ኣይትክሕደን ኢኻ።
2: እዚ ምናልባት ነቲ ድሒሩ ዝዓንበበ ወይ ዝዓበየ ስልጣነ ናይ ኣክሱም ዝቅድም ስልጣነታት ምዃኑ ግን ምርዳእ ኣገዳሲ እዩ። ምክንያቱ ኣቐዲሞ ከም ዝበልክዎ ኣካል ናይቲ ምድረፖንት ከም ምዃኑ መጠን ካብ ካልኣይ መዋእል ጀሚሩ ክሳብ ሻውዓይ ዘመን ዝዝርግሕ ስልጣነታት ዘለዎ እዩ።
3: ከምኡውን ኣብ ደቡባዊ ከበሳ ንሕርከና ድማ እዘን ኩለን ፍሉጣት ዝኾና ታሪካ ቦታታት ከም ደርዓ ከስከሰ ብፍላይ ከስከሰ ቆሓይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃየን ኣበሰርቲ ኣበገዝቲ እሳተን ከም ዝኾና ዘን ጠቂሰየን ዘሎ ምኾኖ መርቶታት ኣሎ።
0: እዞም ኣብ ከበሳ ኤርትራ ኣብ ቀዳማይ መዋእል ቅድሚ ልደተ ክርስቶስ ዝዓንበቡ ማእከላት ስልጣኔ ምስ ኣብሓ ጎሎ መኸዳን ሓወልቲ መላፅን ዝኣመሰሉ ኣብ ሰሜናዊ ክፋል ኢትዮጵያ ኣብ ተመሳሳሊ መድረኽ ዝተረኣዩ ማእከላት ዝምድናታት ከም ዝነበሮም ስነ ጥንታዊ መዛግብ ቀርኒ ኣፍሪቃ

0: መጽናዕታት ቀርን ኣፍሪቃ ኣዛጊት ከም ዘነፅሮ ጥንታዊ ወደብ ኣድሊስ ካብ ቀዳማይ መውዓል ቅድሚ ልደተ ክርስቶስ ክሳብ ቀዳማይ ክፍለ ዘመን ድሕሪ ልደተ ክርስቶስ ቅድሚ ምምፃእ ስልጣኒ ኣኽሱም ከም ዝሰሰነት ፐሪፕለስ ኦፍ ዘ ኤሪትሪያን ሲ ዝኣመሰሉ ክላሲካዊ ፅሑፋትን ካልኦት ብዙሓት ፀሓፍትን ተመራመርትን ኣብ ፅሑፋቶም ኣስፊሮሞ ከም ዘለዉ ጥንታዊ ወደብ ኣድሊስ ኣብ ቀዳማይ ክፍለ ዘመን ንግዳዊት ማእከልን ናይ ገዛ ርእሳ ምምሕዳርን ንጉስን ዝነበራ ቀንዲ ሞቶር መሬታዊ ምንቅስቓስ ከተማታት ቋሓይቶን መጠራን ኣብ ሰሜን ኢትዮጵያ ድማ ቅድሚ ምምፃእ ስልጣኔ ኣኽሱም ዝነበሩ ማእከላትን ከምኡ ውን ምስ ደቡባዊ ቀይሕ ባሕርን ህንዳዊ ውቅያኖስን ዝግበር ዝነበረ መትኒ ንግዲ ስኒ ሓርማዝ ቀርኒ ሓርሽ ሽክና ጎብየ ጸሊም እምኒ ኣብሲድያንን ከም ዝነበረት ይግለጽ።
1: እቶም ካብ መጠራ ቋሓይቶ ከስከሰ ድሕር እውን ኣብቲ ድሓር መድረኽ ዝመፀ ናይ ኣኽሱም በዞም መስመራት ናይ ኮማይልን ሓዳስን ዓሊገደን ምስ ባሕሪ ተኣሳሰሩ ነይሮም። ኣድሉስ ከም ወደብ ወይ ከም ንግዳዊ ማእኸል ስለ ዝበልፀገ ድማ ነዞም ስልጣነታት እዚኦም ምስቲ ሰፊሕ ንግዳዊ ዝምድናታት ናይ ማእኸላይ ባሕሪ ቀይሕ ባሕርን ህንዳዊ ውቅያኖስን ከተኣሳስሮም ክኢሉ
2: ናይ ኣክሱም ስልጣነ ካብ ኣድሉስ ይጅምር ናብ ቀሓይቶ ይኸይድ ካብ ቀሓይቶ ናብ ተኾንዳ እዩ ዝኸይድ ካብ ተኾንዳ ናብ ጉነ ትበሃላላ ድሕሪኡ ናብ ሕንዘት ይኸይድ ካብ ሕንዘት ናብ ኣኽሱም ይኸይድ
3: ዋላው ናብ ግብሪ መርትዖታት ዘለዎ መረዳእታ እንታይ እዩ እቲ ስልጣነ ካብ ገማግም ባሕሪ እንዳደፍአ እዩ መፅ እንዳደፍአ እቲ ኣሰር እውን እኮ ነግረካ እዩ ካብ ኣድሊስ መጠራ ካብ ከስከሰ ካብ ከስከሰ ንመጠራ ካብኡ ንያሓ ከምኡ እንዳበለ እዩ ኣክሱም ዝኸይድ።
0: እቲ ኣብ ቀዳማይ መዋዕል ኣብ ከባቢ ሱስተ ሓበራዊ ዘመን ከም ዝተፃሓፈ ዝእመነሉን ብዙሓት ፀሓፍትን ተመራምርትን ከም መወከሲ ዝጥቀመሉን ብማህደር ባሕሪ ኤርትራ ማለት ፐሪፕለስ ኦፍ ኤሪትሪያንሲ ዝፍለጥ ሰነድ ፀሓፊ ብኣካል ኣብቲ ቦታ ተረኺቡ ካብ ንዓይነ ምስክርነቱ ዘስፈሮ ሰነድ ወደባት ኣድሊስ ማለት ኣብ ኤርትራ ሙሳ ኣብ የመን ከም ዞባውያን ማእከላት ናይ ርሑቕን ቀረባን ንግዲ ዓብዪ ኣገዳስነት ከም ዝነበረን ይሕብር። ቀፂሉ እቲ ፅሑፍ እንጠቅስ ካብ ቶልማስ ኻንት ማለት ናይ ሎም ስዋኪን ኣስታት 555 ኪሎ ሜትር ንደቡብ ብሕጊ ዝቆመት ወደብ ኣድሊስ ትርከብ። ቅድሚ እቲ ማርሳ ኣብ ጫፍ እቲ መፃብቦ ኣስታት 37 ኪሎ ሜትር ንወገን ባሕሪ ንምብራቕ ደሴት ታባ ትበሃል ትርከብ። ካብ ብመሬት ዝመፅእ መጥቃዕቲ ብምዝጋእ ሎሚ ንኣድሊስ ዝመፃ መራኽብ ኣብዝየን ዘራግፋ ዘለዋ። ብጎኒ ደሴት ገቦ ኣስታ 37 ኪሎ ሜትር ርሒቓ ድሓን ዕብት ዘለዋ ኣድሊስ ትርከብ። ካብ ኣድሊስ ናይ 3ለስተ መዓልቲ ጉዕዞ ንምዕራብ ምስከትካ ስኒ ሓርማዝ ሽየጠሉ ዕዳጋ ዘለዋ ኮለ ትበሃል ዓዲ ትርከብ። ኣብቲ ፅሑፍ ኮለ ኣበይ ምዃና ብርግፅ ኣይሕብርን እዩ። በቲ ናይ 3ለስተ መዓልቲ ንምዕራብ ጉዕዞ ግን ኮለ ቋሓይቶን ሰንዓፈን ከይኮነት ኣይተርፍን ዝብል ግምት ኣሎ። ካብ ኮለ ናብቲ ኣክሱማውያን ዝበሃሉ ህዝቢ ዝቕመጥሉ ከተማ ናይ 5ሙሽተ መዓልትታት ጉዕዞ እዩ። ስኒ ሓርማዝ ካብ ኪኖ ናይል ብሽየኖም ዝበሃል ከባቢ ማለት ናይ ሎም ደቡብ ሱዳን ኣኽሱም ኣቢሉ ናብ ኣድሊስ ይመፅእ ይብል።
4: I think that, you know, the great port of Adulis, which is about 55 kilometers of from Massawa, was one of the main port cities in the ancient world. There's no question of that. And excavation that is taking place now shows that a lot of the

0: ቅድም ሂጅለ ቅድም ለዳተ ክርስቶስ ከምዝ ነበረት ናታ ናይበይና ነፃ ዝሆነ ስልጣነ መዕባለ ከምዝ ነበራን ከምኡን ድማ እቲ ናይ መጀመርያ ካብ ጸሊም ኣፍሪካ ዝመፀ ልኡኽ ዲፕሎማት ካብ ኣዱሊስ ካብ ኣዱሊስ ሲቲ ስቴት ኢሉ ዝገልጻ ነፃ ዝኾነ ናይበይና ሓንቲ ልዑላዊት ሃገር ኢሉ ዝገልጻ ሕጂ ናታ ዝነበረ ድማ ዞስካለስ ዝበሃል ንጉስ ናይ ኣዱሊስ ከም ዝነበረ እምበር ናይ ኣክሱም ከም ዘይነበረ ይፅሕፍ.
1: But there is no question that there was a thriving, flourishing civilization at Adulis, probably with its own king, an Adulite king, very different from the Aksumite king. And the Aksumites, of course, used Adulis as their main trading hub. And all sorts of things went through there, you know, ivory, tortoise shell, gold, because there was a lot of gold in the region. And at the site, we have found exquisite pottery, ceramics, glassware. And, you know, this shows you that that what we now call Eritrea today was at the heart of this immense trade hub.
2: ምናልባት ኣብዚ ብዙሓት ሕቶታት እውን ክላዓል ክእል እዩ ናይ ብሓቂ ኣክሱም ወይ ኣዱሊስ ኣካል ወደብ ወይ ኣካል ናይ ስልጣኔ ድያ ነይራ ነፃ ርእሳ ዝኽኣለት ስልጣኔ ድያ ነይራ ኣብ ዝተፈላለየ ፅሑፋት ዝተፈላለየ ሓበሬታታት ኣሎ ገሊኡ ርእሳ ዝኽኣለት ኢንዲፐንደንት ወይ ነፃ ዝኾነት ስልጣነ ምንባራ ናይ ቁጠባን ናይ ባህልን ናይ ካልእ ምትእስሳር ዝነበራ ዝገልፁ ኣብ ብዙሓት ሰነዳት እንትረኽቦም ሓበሬታታት ኣሎ ገሊኡ ከዓ
3: የቕሬታ ሓበሬታ ኣላትኒ ክቡር ኣቦና ኣቶ ግርማይ ገብረኺዳን ብዝሓደሮ ሕማም ኣብ ሕክምና ክእለ ድሕሪ ምፅናሕ ብዕለት 13 ወርሒ 8 2026 ኣብ መበል 80 ዓመቱ ዕድሚኡ ኣዕቑፉ ደቁ ብሰላም ዓሪፉ ይብሉ ኣለው ንክስታይ ዝምልከት ቀብሪ ኣብ ፌልባኽ ሰዓት 2 እዩ ኣብ ዝኾነ ሓበሬታ ይብለይን ኣብ ቀፃሊ ብወስኣፕ ክሕበር እዩ እንተመፂእኒ መንጎ ከዓ ከመሓላልፈ ቀብሪ ንሓሙስ ኣብ ፌልባኽ ሰዓት 2
2: እቲ ጥቡቕ ዝኾነ ምትእስሳር ናይ ንግድን ናይ ፖለቲካን ናይ ባህልን ኣብዚ መድረኽ እዚ ካብ 7ይ ክሳብ ሳልዛይ መዋእል ድሕርደተ ክርስቶስ ዝነበረሉ መድረኽ ከም ኣካል ናይ ንግስነት ኣድሊስ ከም ትመስል ዝገበረ ርክባት ስለ ዝነበረ ከም ኣካላ ኔራ ትኸውን እያ ወይ እያ ኢሎም ዝገልፁ ነይሮም ብፍሉም እዚ ሓበሬታት እዚ ኣብቶም ኣቐዲሞም ኣብ ግዜ እቲ ስርዓታት ዝተፃሓፉ ሰነዳት ብብዝሒ እትረኽቦ ሓበሬታታት እዩ ኣብዚ ሕጂ ዝወፅ ዘሎ ሰነዳት ግን እዚ ሕጂ ዝወፅ ዘሎ ናይ ስነጥንቲ ብዙሓት ሓበሬታታት ከም ዝሕብርዎ ኣድሊስ ንበይና ርእሳ ዝኽኣለት ስልጣነ ምንባራ ዝገልፅ ጭብጥታት ኣሎ
4: ስነ ጥንታዊ መጽናዕትታትን ሰነዳትን ሰፊሩ ከም ዘሎ ጥንታዊት ወደብ ኣድሊስ ካብ ሳልሳይ ክሳብ 7ይ ክፍለ ዘመን ድሕሪ ልደተ ክርስቶስ ነቲ ኣብ ሰሜናዊ ቀርኒ ኣፍሪቃ ዝማዕበለ ስልጣኔ ኣክሱም በሪ ንግዳውን ባህላውን ምዕባለታት ከምኡውን ምስ ማእከላይ ባሕሪ ህንዳዊ ውቅያኖስ መሬት ዓረብን ኣፍሪቃን ዕሙር ንግዳዊ ንጥፈታትን ምንቅስቃሳትን ዝካየደላ ወደብ ምንባራ ይፍለጥ።
5: ስለዚ እቲ ኩሉ ሻዕ ዝጥቀስ መበቆል ናይ ኣድሊስን ምዕባሉ እውን ቅድሚ ኣክሱማዊ ዘመናት ንሰፊሕ ክፋል ናይቲ ታሪክ ዝውክል እዩ ዳሓርኣይ ድማ ካብ ሳልሳይ ክሳዕ 7ይ ክፍለ ዘመን ድማ ምስ ኣክሱም ኣብ ሓደ ሓባራዊ ናይ ተማላላእዩ ዝኾነ ዝምድና ብምእታው ድማ ነቲ ብፍላይ ንሕጂ ኤርትራ ዝፅዋዕ ዘሎን ሰሜናዊ ክፋል ናይ ኢትዮጵያ ናብቲ ፅልዋታት ናይ ንግዳዊ ባህላዊ ማሕበራዊ ምትእስሳር ክእትዎ ዝኽኣለ እዩ ማለት እዩ።
2: ኣድሊስ ካብ ካልኣይ መዋእል ድሕሪ ቅድሚ ልደተ ክርስቶስ ክሳብ 7ይ ዘመን ድሕሪ ልደተ ክርስቶስ ዝነበረ ስልጣነ እዩ ስልጣነ ኣክሱም ግን ካፕሳልሳይ መዋል ድህሪ ልደተ ክርስቶስ ዝነበረ ስልጣነ ምዃኑ መግለጽ ጥንታው ወደ አድሊስ በፍላይ ካፕሳልሳይ ክሳብ ሻዋይ ዘመን ምስ ውሽጣው ክፋል ናይ መሬት ናይ ከባቢናን ውሽጥ ኢትዮጵያን ከይተረፈ ናይ ንግድን ናይ ፖለቲካን ባህልን ምትእሳር ዝነበሮ

0: መንበሩ ምርድ አገዳሲ ምክንያቱ አድሉስ ዝተወሰነ ምድረኻ ምስተ ዓበይቲ ስልጣናታት ኣብ ውሽጢ መሬት ዝነበረ ንኣብነት ሓደኻው ክንገልፆ እንተርኮይና ንግስነት ኣክሱም ናይ ቁጠባን ናይ ባህልን ናይ ፖለቲካን ምትእስሳር ዝነበሮ ኣገዳሲ ባብ ወይ ከዓኒ መእተዊ ናይ ስልጣነ ወደብ እዩ።
1: ኣክሱም ከም ሓንቲ ማእከል ስልጣነ ናይ ኣክሱም ዝኾነትሉ ካብ ቀዳማይ ክፍለ ዘበን እዩ። ኣድሊስ ግን ሽዑ ይኮነትን ኣብ ግዜ ግሪካውያን እውን ሓደ ናይ ቀንዲ ሕመረት ወይ ከዓ ሃብ ናይ ንግዲ ምቅያራት ካብ ቅርን ኣፍሪቃን ካብ ካልእ ዓለምን ከም ዝነበረት ብዙሕ መፅሓፍቲ ይግለፅ እዩ ማለት እዩ።
2: ድሒሩ ኣብ ካብቲ ቀዳማይ ክፍለ ዘመን ድሕሪ ልደተ ክርስቶስ ክሳዕ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ዝነበረ ግን ትወርቃዊ ዘመን ናይ ኣድሊስ ኢልና ክንጠቕሶ ንኽእል ክፋል ናይ ታሪክ እዩ ማለት እዩ። ስለዚ ኣብዚ መድረክ እዚ ብፍላይ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ድማ ምስቲ ድሒሩ ዝመፀ ናይ ስልጣነ ናይ ኣክሱም ክተኣሳሰር ክኢሉ ማለት እዩ።
3: ዛጊድ ተረኺቡ ዘሎ ፅሑፋትን ዝተገብረ መፅናዕትታትን ከም ዘረድኦ ኣድሊስ ካብ ካልኣይ ክሳብ ቀዳማይ መዋእል ቅድሚ ልደተ ክርስቶስ ዝተመስረተት ርእሳ ክኢላ ዝማዕበለት ወደብ ድሒሩ ድማ ካብ ሳልሳይ ክሳብ ሸውዓይ ክፍለ ዘመን ኣካል ናይቲ ካብ ቀዳማይ ክሳብ ሸውዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ ሰሜናዊ ቀርኒ ኣፍሪቃ ዝማዕበለ ስልጣኔ ኣክሱም በሪ ብምዃን ንግዳውን ባህላዊ ምዕበለታት ሰሜናዊ ክፋል ቀርኒ ኣፍሪቃ ምንባራ ይፍለጥ።
0: ኣብዚ መድረክ እዚ ብፍላይ ኣብ ሳልሳይ ክሳብ ሻውዓይ መድረክ ዝነበረ ናይ ንግዲ ርክባት፣ ናይ ፖለቲካ ርክባት፣ ናይ ባህሊ ርክባት ዝነበሩ ኣከባቢ ነዚ ዝገልፁ ሓበሬታታት እቶም ድሒሮም ዝመፁ ስልጣነታት ዓበይቲ ምስ ምዕንባብ ዘመናውያን ከተማታት ተኣሳሲሩ ኣብ መስመር ኣድሊስ ኣክሱም ዘሎ ዓበይቲ ስልጣነታት ምስ ተኣሳሲሩ ይረአ
2: ምትእስሳር ናይ ኣድሊስ ምስ ኣክሱም ብዙሕ ግዜ ዝረበሉ እዩ። እቲ ዝነበረ ፅልዋታት ካብ ሳልሳይ መዋዕል ካብ ሳልሳይ ክፍለ ዘመን ድሕሪ ልደተ ክርስቶስ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ምንባሩ እቲ ጭብጥታት ክርዳእ ናኽእል። እዚ ማለት ግን ኣድሊስ ከዓ ቅድሚ ኣክሱም እውን ነዊሕ ዘመናት ነዚ ክብሎ ፀናሕኹ ምዕባለ ናይቲ ሕብረተሰብ ክፀሉ ዝፀንሐ እዩ። እቲ ተመላላኢ ዝኾነ ዝምድና መንጎ ኣክሱምና ኣድሊስን ከዓ ክንርድኦ ንኽእል ኢና። እቲ ሓደ ንግዳዊ መዓል ክኸውን ከሎ እቲ ሓደ ኣክሱም ድማ ናይ ፖለቲካዊ ሓይሊ ኮይኑ ነቲ ኣብዚ ግዘዋ እዚ ዝማዕበለ ስልጣነታት ከማእዝን ዝኽኣለ እዩ።
1: ኣብዚ ከባቢና ንኣብነት ናይ ኣክሱም ስልጣነ እንተርኢና ካብ ቀዳማይ ክፍለ ዘበን ክሳብ ሻብዓይ ክፍለ ዘበን እዩ እቲ ናቱ ምዕባለ ኣብ ጥርዚ ዝበፅሖ ማለት እዩ። እዚ ምዕባለ እዚ እንተርኢና ከዓ ኣብ ሰለስተ እዩ ዝምቀል። እቲ ቀዳማይ ናይ ኢዛና ግዜ ተባሂሉ ዝበዝሐ ወይ ከዓ እቲ ዝሓሸ ምዕባለ ዝተረኣየሉ እዩ ካብ 320 ክሳብ 370 ማለት እዩ። ኣብዚ ግዜ እዚ ክርስትና ኣብዚ ከባቢ ዝኣተወሉ እዩ። ካልእ እውን ብዙሕ ምዕባሌታት ኣብ ስነ ህንፃ ዝተረኣየሉ እዩ።
3: እቲ ካብ ሳልሳይ ክፍለ ዘመን ድሕሪ ልደተ ክርስቶስ ክዓቢ ጀመረ ስልጣኔ ኣክሱም ኣብ ዝተፈላለየ መድረኻት ኣብ ሰፊሕ ክፋል ማእከላይ ከበሳ፣ ሰሜናዊ ክፋል ኤርትራን ወሽመጥ ዙላን ትግራይን ዝርጊሕኡ ከም ዝዓበየ ስነ ፅንታዊ መርትዖታት ይሕብሮ።
1: ኣክሱም ምዕባለ ወይ ከዓ እቲ ኣክሱም ዝበሃል ምዕባለ ካብ ሮራ ላብካ ዝበሃል ኣብ ሰሜን ናይ ኤርትራ ክሳብ እምባላጀ ዝበሃል ኣብ ሰሜን ኢትዮጵያ ወይ ከዓ ኣብ ናይ ሎሚ ትግራይ ይኸይድ። ካብ ኣድሊስ ብምራቅ ከዓ ክሳብ ተከዘ ይኸይድ። እዘን ዝበልኩ ከዓ ኣርባዕተ ማእዘን ኣብ ካርታን ተስፊርና ሰለስተ ሕምብሲት ናይቲ ምዕባለ ኣብ ኤርትራ እዩ ነይሩ። ቀንዲ መትኒ ናይቲ ምዕባለ ወይ ከዓ ስልጣነ ከዓ እዚ ኣክሱም ዘይኮነ ኣድሊስ እያ ነይራ።
3: ኣብስነት እንታዊ ቦታ ቆሓይቶን መጠላን ብሓፈሻ ብፍላይ ድማ ኣብ ጥንታዊት ወደብ ኣዱሊስ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ዝተሰነደ ኣስራት ዞባዊ መልክዕ ዝነበሩ ህንፃታት ስራሓት ካይላ ምእታው ክርስትና ናብ ዞባና ዝነፅር ጥንታዊ ኣብያተ መቕደስ ፅሑፋዊ ኣስራትን ካብ ወርቂ ኣስራዝን ሓዝን ዝተሰርሐ ሰናቲምን ንተራ ጥንታዊት ወደብ ኣዱሊስ ብስልጣኔታት ከበሳ ኤርትራን ኣብ ምምዕባል ስልጣኔ ኣክሱምን የነፅር
4: ኣክሱም ከተማ ክሳዕ ዝነበረት ምስተን ካልኦት እውን ርክብ ነይርዋ ኣብ ከበሳ ዝነበራ ኣዴታት ምስአን ርክብ ከም ዝነበራ ነጋዶ እውን መላለሱ ስለ ዝነበሩ ኣቑሑት እውን ዝኸይድን ዝመፅእን ኣቑሑት ትራፍ ስለ ዝርከብ ብስርዓት ርክብ ከም ዝነበሮም የመልክት እዩ።
5: ንሎሚ ዘዳለኹምኩም መደብ ነዚ መስል ነይሩ ቀፃሊ ክሳብ ንራኸብ ድሓንቀኒዩ ዓወት ንሓፋሽ